ባሰት ባት ያንን ግሩም ያንን ደስ የሚል ማዛ በነጻና ያለ ሩካቤን አርግዛ ወለደችው በቤተልሔም ተጉዛ ምጥ ያለባት በመላእክት እጅ ተይዛ የታደለች የተባረከች ፍጥረት የበላውን ሰባ ስምንቱን ነፍሳት አገባችው በጥርኙ ሀገነት ከአድማስ አድማስ ወረቀት ቢሆን መሬት ቀለም ቢሆን የሶስት ወር ውሃ ክረምት በር ቢሆን የዚህ ዓለም ሁሉ እጽዋት ቢጻፍ አልክም የታምርሽ ብዛት ንግባር ብሎ ገና ሲፈጥረን ከጥንት ፈጥሮ ሰጠን ድንግል ህሊና ትሁት በእርሷ ሰበብ እንገባለን ገነት ተመልከቱት የእግዚአብሔር ምህረት ብንወርድበት መቼ ወዳል ከሳት እኛ ግና በኃጢአታችን ብዛት እንወድቃለን ከዚያ ጨለማ ክርፋት አደራሽን ቤዛይታልን ብጽይት በማልቀስሽ በመጨነቅሽ ብዛት ሁሩ ሲለን እንድታጭን ከሳት ቃል ኪዳንሽ እጅግ ታላቅ ነው ከጥንት አንችናም ነው እንዴት ይጎዳል ፍጥረት ማህደሩ አምላከ ሰማይ እናት ታይቶ አይጠገብ ሁልጊዜ ልጅሽ ምህረት እኛን በቀኝ